0: የኢትዮጵያ የኤርትራና የግብጽ ጠብን የሚቃኙ ሶስት ዘገቦችና ትንታኔዎች አሉን። የአፍሪካ ህብረት ጥሪም ሌላው ነው። የሰሜኑ ኢትዮጵያ ጦርነት በሰላማዊ ሰዎች ላይ ያደረሰው ጉዳት፣ የኢሬቻ በዓልና የጸጥታ ቁጥጥር በአዲስ አበባ ያልናቸውንም ርዕሶችን ተነትናለን። በዚሁ ቅደም ተከተል ይቀርባሉ። ኢትዮጵያ ከ ኤርትራና ከግብጽ ጋር የገጠመችው ዲፕሎማሲያዊ አተካራ እየተካረረ ነው። ኢትዮጵያና የኤርትራ ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጧል። ኢትዮጵያ አንድ የግብጽ ዲፕሎማት በ48 ሰዓታት ውስጥ አዲስ አበባ ለቀው እንዲወጡ ያዘዘች ሲሆን፣ በሰዓታት ልዩነት ግብጽ ካይሮ የሚገኘው የኢትዮጵያ ኤምባሲ አማካሪ ሀገሪቱን በ48 ሰዓታት ውስጥ ለቀው እንዲወጡ አዛለች። ሰሜን ኢትዮጵያ ውስጥ ጦርነት በተቀሰቀሰበት በዚህ ወቅት ያሉ የግንኙነቶች መካረሮች ወዴት ያመሩ ይሆን? ጠያቂው ሰለሞን ሙጬ ነው። ዝርዝር ዘገባ አልኮልና
1: ዶቼ ቬለ ያነጋገራቸው የሰላምና ደህንነት ተመራማሪ ዶክተር ያዕቆብ የተባሉ ባለሙያ መንግስታት በሉዓላዊነታቸው ላይ የተቃጣ ስጋት መኖሩን ባመኑ ጊዜ ከዚህ የበለጠ እርምጃ ለመውሰድ ዓለም አቀፍ የዲፕሎማሲ አሰራር ይፈቅድላቸዋል።
2: ከውጭ ጣልቃ ገብነት በተለይ ሉዓላዊነት ላይ የሚደረግ ጥቃት አለ ብሎ ካሰበ ራሱን ለመከላከል የመውሰድ መብት አለው በዓለም አቀፍ ሕግ መሰረት።
1: ኢትዮጵያ ለውሳኔዋ በምክንያትነት የጠቀሰችውን ጭብጥ ያጣጣለችው ኤርትራ ውሳኔው በተሰማ በሰዓታት ልዩነት ውስጥ ያጸፋ ምላሽ ሰጥታለች። በምላሿ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን አስታውቃለች። ኢትዮጵያ የባህር በር ላይ ሉዓላዊ መዳረሻ ማግኘት የግድ ነው በሚል አጀንዳ በኤርትራ ሉዓላዊ ወደቦችና የባህር ዳርቻዎች ላይ ወረራ ለማድረግ በማሰብ

0: ላለፉት ሶስት ዓመታት ያለማቋረጥ የጠላትነት አጀንዳ ስትከተል ቆይታለች በማለት ይህ በተግባር በይፋ የጦርነት አዋጅ ከማስታወቅ ጋር የሚመጣጠን መሆኑንም ገልጻለች። በሌላ ዲፕሎማሲያዊ እርምጃ ኢትዮጵያ አንድ የግብጽ ዲፕሎማት በ48 ሰዓታት ውስጥ አዲስ አበባ ለቀው እንዲወጡ ትናንት ያዘዘች ሲሆን በሰዓታት ልዩነት ግብጽ በሰጠችው ምላሽ በካይሮ የሚገኘው የኢትዮጵያ ኤምባሲ አማካሪ ሀገሪቱን በተመሳሳይ በ48 ሰዓታት ውስጥ ለቀው እንዲወጡ ወስናለች። በተቀባይና ላኪ ሀገራት መካከል የዲፕሎማሲ ግንኙነት መሻከር ሲኖር ለመደበኛ ተቃውሞ ወይም ማብራሪያ ለመጠየቅ አምባሳደርን መጥራት፣ ተቃውሞ ማቅረብ፣ አምባሳደርን በጊዜያዊነት ወደ ሀገር ቤት መጥራት የዲፕሎማሲያዊ ግንኙነት ደረጃን ዝቅ ማድረግ አሰራሮች ሲሆኑ የተወሰኑ የላኪ ሀገራት ዲፕሎማቶችን በሀገሪቱ የማይፈለጉ ሰዎች በማድረግ እንዲወጡ ማዘዝ ከዚህ ቀጥሎ የሚመጣ ነው። ትናንት ኢትዮጵያ የወሰነችውም ይህንኑ ነው። ኤምባሲ መዝጋትና ዲፕሎማሲያዊ ግንኙነትን በይፋ ማቋረጥ ደግሞ የመጨረሻ የግንኙነት መሻከርን ከሚያመላክቱ እርምጃዎች መካከል የሚጠቀሱ ናቸው። ሌላኛው የሰላምና ደህንነት ተመራማሪ ዶክተር ተመስገን ቶማስ ከዚህ በፊት ለዶቼ ቬለ በሰጡት ማብራሪያ በትግራይ ክልል ጦርነት ከተቀሰቀሰ ግፊቱ ወደ አስመራ የማይሰፋበት ምክንያት እንደማይኖር አስገንዝበው ነበር።
1: ይሄ ጦርነት በኢትዮጵያ ድንበር ላይ ብቻ የሚገደብ እና ወደ ኤርትራ ግዛት ወደ የማይዘልቅ ብዬ አላምንም። ስለዚህ ሞስት ላይክሊ ጦርነቱ ይዘልቃል ማለት ነው። ወደዛ የሚዘልቅ ከሆነ ደግሞ ውጤት የሌላ አይነት ተገማች ያልሆነ ውጤት ጂኦፖለቲካል ዳይናሚክስ ደግሞ ሊቀያየር ይችላል። ያ ደግሞ ወደ ሌላ ውጤት ሁሉ የሚገመተው ወደ ማይገመትም ሊሄድ ይችላል ብዬ አስባለሁ።
0: የኢትዮጵያ የባህር በር የማግኘት ጥያቄ መነሳት መጀመሩ በዚህ የምስራቅ አፍሪካ ቀጠና በሶማሊያ በራስ ገዝ ሶማሌላንድ በኤርትራ አልፎም በግብጽና በአረብ ሊግ ዘንድ የኃይል አሰላለፉ ዝግብ አስነስቶ እንደነበር ይታወቃል። ለመሆኑ አሁን በዚህ አካባቢ ያለው የውጥረት ሁኔታ ቀጠናዊ መልክ ይዟል ማለት ይቻላል? ስማቸውን ሳይገልጹ ማብራሪያ የሰጡን የዲፕሎማሲና የዓለም አቀፍ ጉዳዮች ተንታኝ ምላሽ አላቸው።
2: ያሉን መረጃዎች በጣም ውስን ናቸው። ቀጠናዊ ነው ለማለት የሱዳን ማዕከላዊ መንግስት፣ የኢትዮጵያ መንግስት አማጺውን ቡድን ይረዳል፣ ይደግፋል ከዩናይትድ አረብ ኤሚሬትስ ጋር ተቀናጅቶ ተደምሮ እየወጋኝ ነው፣ ካርቱም ከተማን በድሮን ደብድቧል ከሚል መረጃዎች በቀር አንዱ ሌላኛውን በይፋ ደግፎ ጥቃትን እየፈጸመ ነው የሚል እና ይህንን የሚያረጋግጥ ተጨባጭ ነገር የለን። ነገር ግን በቀጠናው ውስጥ ካሉ ወታደራዊና ፖለቲካዊ አሰላለፎች አንጻር ወደ ቀጠናዊ ጉዳይ ለመሻገር የመወለጃውን ቀን እየጠበቀ እንዳለ ሁኔታ ነው።
0: የኢትዮጵያ የውጭ ጉዳይ ሚኒስቴር ኢትዮጵያ አለመግባባቶችን በሰላማዊ መንገድ ለመፍታት ያላትን ቁርጠኝነት አጠናክራ ትቀጥላለች፣ በቀጠናው ያሉ ሁሉንም ሀገራት በማሳተፍ ዘላቂ ሰላምን፣ ደህንነትንና የክልሉን ውህደት ለማስፈን ከፍተኛ ጥረት ታደርጋለች ብሏል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: የኢትዮጵያና የኤርትራ ዲፕሎማሲያዊ ግንኙነትን መቋረጥ በተመለከተ አዜብ ታደሰ ብሪታንያ የሚኖሩትን ትውልደ ኤርትራዊ የፖለቲካ ተንታኝ አብዱራህማን ሰይድን በስልክ አነጋግራቸዋለች። እነሆ።
4: Own a design studio. Get a really cool design contract. Use QuickBooks to manage cash flow. Add some more.
3: እነሆ።
5: የአፍሪካ ህብረት በኢትዮጵያ ኤርትራና ግብጽ መካከል እየተባባሰ የመጣውን ውጥረት እንዲረግብ ጥሪ አቅርቧል። ትናንትና ሐሙስ ኢትዮጵያ አስመራ የሚገኝ ኤምባሲዋን በመዝጋት አዲስ አበባ ያሉ 10 የኤርትራ ዲፕሎማቶች በ48 ሰዓት ከሀገር እንዲወጡ ትዕዛዝ አስተላልፋለች። ይህንን ተከትሎም ኤርትራ ከኢትዮጵያ ጋር የነበራትን የዲፕሎማሲ ትስስር በሙሉ ማቋረጧን ነው ያስታወቀችው። እንደው ይህ ምን ማለት ነው?
6: በጣም የሚያሳዝን ሁኔታ ነው። ምክንያቱም ጥሩ ግንኙነት ተጀምሮ ነበር። የዲፕሎማቲክ ግንኙነቱ ደግሞ በኤርትራ በኩል እንደተባለው በኢትዮጵያ በኩል የተወሰደ እርምጃ ነው። በዛውም ላይ ከ10 ዲፕሎማቶች የተባረሩት ጥቂቶቹ የአፍሪካ ህብረት የኤርትራ ተወካዮች እንደሆኑ ይታወቃል። አምባሳደሩም ጨምሮ ማለት በኢትዮጵያ በኩል እንደ አምባሳደር ሆኖ ሲያገለግል፣ በአፍሪካ ህብረት ደግሞ የኤርትራ ቋሚ ተወካይ ነው እና ይህን ነገር ምንድን ነው የሚያሳየው? አንዷን አገር ለተወሰኑ ዲፕሎማቶች የግብጽ ይሁን የኤርትራ የማባረር መብት አላት በቪየና ኮንቬንሽን መሰረት ማለት ነው። ግን የአፍሪካን ህብረት ወይም የሆነ የዓለም አቀፍ ተቋም ተወካዮች ግን በተወሰደው ወይም በቪየና ኮንቬንሽን መሰረት የማባረር ስትሬት ፎርወርድ የሆነትን መብት የላትም። ይሄ አንድ የህግ ጉዳይ የሚያስነሳ ሲሆን፣ በሌላ በኩል ደግሞ ወደ ጦርነት ሊያምራ ይችላል ማለት ነው። ዲፕሎማቲክ ሪሌሽንሽፕ ከተቋረጠ ምንም አይነት ቀጥታዊ የሆነ ግንኙነት የለም በሁለት ሀገራት ማለት ነው።
5: እዚህ እንግዲህ አሁን በኢትዮጵያ ውስጥ በተቀሰቀሰው ቀውስ በተለይ ኤርትራ ከግብጽ እና ከሶማሊያ ጋር ማበሯ ይሰማልና ይህ ምን ያህል እውነት ነው?
6: ይሄ እንግዲህ ለፖለቲካል ተብሎ የሚጠራው ነው። ምክንያቱም በኢትዮጵያ በኩል ግብጽን እንደ ታሪካዊ ጠላት ናት እያሉ ከጠቅላይ ሚኒስትር ሌሎቹም ሲናገሩት የቆዩ ናቸው ማለት አዲስ ነገር አይደለም። በኤርትራ በኩልም የኤርትራን ሉዓላዊነት ደፍረው አሰብን ወደ ኢትዮጵያ እናስመልሳለን፣ ለዛም የሚሆን ታጣቂ ኃይል አደራጅተናል እያሉ ሲናገሩ የቆዩት በኢትዮጵያ መንግስት በኩል ነው። እንግዲህ ለምንድን ነው እነሱ ይህን ነገር እያደረጉ ያሉት ከተባለ፣ ዋናው እንደሚመስለኝ በኢትዮጵያ ውስጥ ያሉ ተቃዋሚዎች የእነሱን ጥያቄ እንዳይፈታ ወይም መልስ እንዳያገኝ ለማድረግ ነው። ስለዚህ በኢትዮጵያ ውስጥ ያለው ቀውስ የኢትዮጵያኖች ፍትሐዊ የሆነ ጥያቄ ስላለ ሳይሆን የውጭ ሀገራት ሴራ ነው፣ የኤርትራና የግብጽ ሴራ ነው። እና በዛ ምክንያት ኢትዮጵያ መንግስትን የሚዋጉት እንደ ተላላኪ ናቸው እንጂ ፍትሐዊ የሆነ ጉዳይ ስላላቸው አይደለም ለማለት ማለት ነው። ለኢትዮጵያ ችግር የኢትዮጵያ መፍትሄ እንዳይገኝለት ወደ ሌላ ሀገር ማሳበብ የኤርትራና የግብጽ ጉዳይ ነው ለማለት ነው።
5: በእርግጥ አቶ አብዱራህማን፣ እርስዎ ትውልደ ኤርትራዊ ኖት፣ ብዙ አስተያየት እንደሚሰጡት ውዝግቡ በሁለቱ ባለስልጣናት ያለያም በሁለቱ ሀገራት አስተዳደር መካከል እንጂ ህዝቡ ሰላማዊ ግንኙነቱን ይፈልገዋል፣ አገራቱ እርቅ መሰረቱ ተብሎና ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቄ ተጨባብጠው ጠቅላይ ሚኒስትር አብይ የሰላም ኖቤል ሽልማትን ከተቀበሉ በኋላ የሁለቱ ሀገራት ህዝብ ብቻ ሳይሆን ዓለም በደስታ ፈንድቆ ነበር የሚሉ አስተያየቶች ይሰማሉ። እና ከዚህ በኋላ ይሄ ክስተት መታየቱ እንደው አንደምታው ምንድን ነው?
6: በጣም ነው የሚያሳዝነው። በተለይ በ2018 ጠቅላይ ሚኒስትር አብይ አህመድ ወደ አስመራ መጥቶ ስምምነቱን ሲፈራረሙ ህዝቡ በጣም ነው ደስ ያለው፣ በሁለቱ በኩል ማለት በኢትዮጵያም በኤርትራ ምን ያህል እንደተነፋፈቀ ምን ያህል ወንድማማች ህዝብ እንደሆነ የታየው ያኔ ነው። እንግዲህ አስመራ መንገዶች ላይ ህዝብ ወጥቶ አብይ አህመድን በጣም እንደ ትልቅ መሪ አድርገው ነው የተቀበሉት። ከዛም በላይ ለምሳሌ ፕሬዚደንት ኢሳያስ አፈወርቂ ኤርትራ ውስጥ የሚታወቀው እንደ አምባገነን እና መብቶች የማያስከብር ሆኖ ነው የሚታየው እና የራሱን ጓደኞች ሳይቀር የሚያስር እና የሚጨፈጭፍ ነው። ሆኖም ግን ለጠቅላይ ሚኒስትር አብይ አህመድ ልክ እንደ ወንድሙ አድርጎ ታናሽ ወንድሙ አድርጎ አንተነህ መሪያችን ምረን፣ በቃ አምነንሃል፣ አስረክብናል ብሎ ከሁለት ሶስት ጊዜ በላይ ሲገናኝ የነበረ ከዛም አልፎ በአዋሳ በተደረገው ግብዣ ለፕሬዚደንት ኢሳያስም ከዛሬ ወዲህ የኤርትራና የኢትዮጵያ ህዝብ ሁለት ህዝቦች ናቸው ብሎ የሚናገር ተሳስተዋል፣ የዋህ ነው፣ እኛ አንድ ህዝብ ነን ብሎ የተናገረበት ጊዜ ነበር። ሌላው ደግሞ ከ91 ጀምሮ ኤርትራ ነጻነቷን ኦፊሻሊ ሳይታወጅ የኤርትራ ወደቦች በተለይ አሰብ ወደብ ለኢትዮጵያ የነጻ አገልግሎት ለመስጠት ይሰጣል ተብሎ በፕሬዚደንቱ ራሱ ታውጀው ነበር። በ2018 እንደዛ ሲደገም ነበር። ከዛም አልፎ የድንበሩ ጉዳይ መካለል ሲገባው አይ አንተ አሁን ስልጣንህን እስኪረጋጋ አዲስ አበባ ውስጥ ብዙ አትቸገር ስለ አትጨነቅ ስለዚህ ጉዳይ ብሎ ደግሞ በፕሬዚደንት ኢሳያስ እንደዛ አይነት ድልም ተሰጥቶ ነበር። ስለዚህ ብዙ እርዳታ ተደርጓል። ምንድን ነው የሚያሳየው? ለምንድን ነው ወደዚህ ሁኔታ እንዲሄድ ያደረገው ከተባለ በጠቅላይ ሚኒስትር አብይ አህመድ በአንድ በኩል ለውጭ አጀንዳዎች ምናልባት ማለት ስራ ለመስራት ስለተፈለገ ለዚህ ይሆናል እንጂ በኤርትራውም በሶማሊያ እንዲሁም በሱዳንም ጭምር በኢትዮጵያ ሕዝብም ጭምር በጣም ተቀባይነት ነበረው። ልክ ወደ ስልጣን እንደመጡ ማለት ነው የእነሱን ማሳያ ነው ሊባል ይቻላል።
5: አቶ አብደራህማን ሰኢድ የምስራቅ አፍሪቃ የፖለቲካ ተንታኝ ለሰጡን ቃለምልልስ እጅግ አመሰግናለሁ።
3: ተከታዩ ርዕስም በኢትዮጵያ ግብጽና ኤርትራ መካከል የተካረረው ጠብ እንዳሳሰበው የአፍሪቃ ህብረት ኮሚሽን መግለጹን ነው የሚዘግበው። ሶስቱ መንግስታት ልዩነታቸውን በህብረቱ መርሆች መሰረት እንዲፈቱ ኮሚሽኑ ጠይቋል። ኮሚሽኑ ትናንት ማምሻውን ባወጣው መግለጫ ሶስቱ አባላት ከፍተኛ ጥንቃቄ እንዲያደርጉና ውጥረቱን የበለጠ ከሚያባብሱ ድርጊቶችና መግለጫዎች እንዲቆጠቡ አሳስቧል። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ ልኮልናል።
7: Your family faves. Deliciously lactose-free with Black Diamond lactose-free cheese.
8: When your home feels clean and happy,
9: the people inside are clean and happy too.
0: ዶቼ ቬለ ያነጋገራቸው የሰላምና ደህንነት ተመራማሪ ዶክተር ያዕቆብ የተባሉ ባለሙያ መንግስታት በሉዓላዊነታቸው ላይ የተቃጣ ስጋት መኖሩን ባመኑ ጊዜ
10: የአፍሪካ ህብረት መግለጫ ያወጣው በኢትዮጵያ ግብጽና ኤርትራ መካከለ ያለው ውጥረት በፍጥነት እየጨመረ መምጣቱን ተከትሎ ነው። ኮሚሽኑ ትናንት ምሽት ባወጣው መግለጫ ሀገራቱ ልዩነቶቻቸውን በአፍሪካ ህብረት የመመስረቻ ሰነድ መርሆች መሰረት በተዘረጉ ዲፕሎማሲያዊ መስመሮችና በሰላማዊ ውይይት እንዲፈቱም ጠይቋል። የአፍሪካ ህብረት መግለጫ ያወጣው ኢትዮጵያና ኤርትራ ዲፕሎማሲያዊ ግንኙነታቸውን ማቋረጣቸውን ተከትሎ ነው። በአዲስ አበባ የሚገኙ 10 የኤርትራ ዲፕሎማቶች በ48 ሰዓታት ውስጥ ግዛቷን ለቀው እንዲወጡ ያዘዘችው ኢትዮጵያ በአስመራ የሚገኘውን ኤምባሲዋን ለመዝጋት መወሰኗንም አስታውቃለች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዲፕሎማቶቹ በኢትዮጵያ ሀገራዊ ጸጥታ ላይ ቀጥተኛ ስጋት በሚደቅኑ ተግባራት ላይ ተሳትፈዋል ብሏል። ኤርትራ በኢትዮጵያ ላይ ቀጥተኛና ቀጥተኛ ያልሆነ የትንኮሳና የጦረኝነት እንቅስቃሴ እያካሄደች እንደሆነ በመጥቀስም ወንጅሏል። የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ ወንጀላዎቹን አስተባብሏል። ኢትዮጵያ የኤርትራ ተቃዋሚ ቡድኖችን ታሰለጥናለች፣ ታስታጥቃለች በማለትም ከሷል። ኤርትራ ተመሳሳይ እርምጃ ከመውሰድ ውጭ አማራጭ የላትም ያለው ይኸው የውጭ ጉዳይ ሚኒስቴሩ መግለጫ የዲፕሎማሲያዊ ግንኙነቷን ማቋረጧን አስታውቋል። ትናንት ቆየት ብሎ ይፋ በተደረገ መረጃ ደግሞ የኢትዮጵያ መንግስት ዲፕሎማሲያዊ ጥሰት ፈጽመዋል በማለት ቅሬታ ያቀረበባቸው የግብጽ ዲፕሎማት አህመድ ሙሃራን አህመድ ሱሊማን በ48 ሰዓታት ከሀገር ለቀው እንዲወጡ መጠየቁ ተመልክቷል። ግብጽም በበኩሏ በሀገሯ በሚገኘው የኢትዮጵያ ኤምባሲ አማካሪ የሆኑ ዲፕሎማት ሀገሯን ለቀው እንዲወጡ ጠይቃለች። በለንደን የአፍሪካ ቀንድ የቀጠና የትስስር ማዕከል ዳይሬክተርና የፖለቲካ ተንታኝ አብዱራህማን ሰይድ ለዶቼ ቬለ እንደተናገሩት በተለይ በኢትዮጵያና በኤርትራ መካከል ያለው የአሁኑ ውጥረት ቀደም ሲል ከነበሩትም በላይ አሳሳቢ ነው።
11: መጀመሪያ የዲፕሎማቲክ ግንኙነት ሲቋረጥ አገሮቹ ወደ ጥላቻ ደርሰዋል ማለት ነው እና የግጭቱ ጉዳይ የጊዜ ጉዳይ ነው የሚሆነው ማለት ነው።
10: የአፍሪካ ህብረት በመግለጫው ከሶስቱ አገሮች ጋር በመተባበር ውጥረቱን ለማርገብ እንደዚሁም ውይይት እንዲኖርና ልዩነቶችን በሰላማዊ መንገድ ለመፍታት የሚደረጉ ጥረቶች ለመደገፍ ቁርጠኛ መሆኑንም ገልጿል። ኮሚሽኑ ይህንን የገለጸው በኢትዮጵያ ፌዴራል መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውን ግጭት በዘላቂነት የማቆም ስምምነት አፈጻጸም በሚገባ መከታተል አልቻለም በሚል ወቀሳዎች እየቀረቡ ባሉበትና የሰሜን ኢትዮጵያው ጦርነትም እንደገና ባገረሸበት ወቅት ነው። የአፍሪካ ህብረት በአህጉሪቱ ለሚከሰቱ ግጭቶች እልባት መስጠት እንደተሳነው በሰላምና ጸጥታ ጉዳዮች ላይ የሚሰራውና አሂምሳ አፍሪካ የተሰኘው የደቡብ አፍሪካ ድርጅት መስራችና ዳይሬክተር እንደዚሁም የፖለቲካ ተንታኝ የሆኑት አዲቲ ላባድር ይናገራሉ።
12: I think again it's a case of you know if we go back to the issue of it's a political commitment among
10: እኔ የሚመስለኝ ወደ ኋላ መለስ ብለን ከተመለከትን ይህ ከሀገራት ማለትም ከሉዓላዊ ሀገራት ቁርጠኝነት ጋር የተያያዘ ነው። በአህጉሪቱ ውስጥ ምን እርምጃ እንወሰድ ምን እንወሰን ከሚሉት ጉዳዮች ጋር በተገናኘ በመተከተለው የራሷ የሆነ ፖለቲካ አካሄድ ምክንያት አፍሪካ እጅና እግሯ ታስሯል። ነገሮችን ይበልጥ በየቀጠናው ላሉ የኢኮኖሚ ማህበረሰቦች የመተው አካሄድም አለ። የደቡባዊ አፍሪካ የልማት ማህበረሰብንና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብን ለመሳሰሉት ማለቴ ነው። እና ምን አይነት ውሳኔዎች ይወሰኑ ምን አይነት እርምጃዎችስ ይወሰዱ በሚለው ላይ በእነዚህ አካባቢያዊ አካላት ላይ ጥገኛ ነው። በየአካባቢው ካሉ የኢኮኖሚ ማህበረሰቦች ጋር ተቀናጅቶ ከመስራት አንጻር ህብረቱ ውጤታማ ለመሆኑንም ላባድር ጠቅሰዋል። ከፍተኛ የገንዘብ ችግር እንዳለበትም ገልጸዋል። በኢትዮጵያና ኤርትራ መካከል ያለው ውጥረት የተባባሰው የሁቲ አማጽያን በየመን የቀይ ባህር ዳርቻ በኩል የሚያደርጉት እንቅስቃሴ በቀጠሉበትና በቀጠናው ያለው ግጭት በተባባሰበት ወቅት ነው። አማጽያኑ ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘውን የባብኤል መንደም መተላለፊያ በየመን አቅጣጫ መቆጣጠራቸውም ይታወሳል። በእንግሊዝኛው ምህጻረ ቃል ISIS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ የአፍሪካ ቀንድ ጉዳዮች ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንደገለጹት በቀይ ባህር ያለው ሁኔታ በአፍሪካ ቀንድ ባለው ውጥረት ምክንያት ይበልጥ እንዳይወሳሰብ የሚደረጉ ጥረቶች ሊኖሩ ይችላሉ። በቀይ ባህር ያለው ሁኔታ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ በዋሽንግተን ሊደረግ የሚችልን ጥረት ይበልጥ አጣዳፊ እንደሚያደርግ ገው የሚያምናሉ። የመካከለኛው ምስራቅ ግጭት ግን ከአስመራና ከአዲስ አበባ ጋር የመወያየቱን ነገር የበለጠ አጣዳፊ ያደርገዋል። ምክንያቱም ወደ አስከፊ ግጭት እንዳይገባና የቀይ ባህሩን ጉዳይ የመፍታቱን ጥረት ይበልጥ አስቸጋሪ እንዳያደርገው። የአፍሪካ ህብረት ኮሚሽን በመግለጫው ኢትዮጵያ ግብጽና ኤርትራ የግንኙነት መስመሮችን ክፍት አድርገው መቆየታቸው አስፈላጊ መሆኑንም ጠቁሟል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: የምትከታተሉት ከዶች ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ይቀጥላል። የኢትዮጵያ መንግስትና መንግስትን በኃይል ለመጣል የተጣመሩ ኃይላት በተዋጉና በሚዋጉባቸው አላማጣ፣ ራያ አላማጣ፣ ማይጨው፣ ቆቦና ዙሪያቸው በርካታ ሰላማዊ ሰዎች መሞትና መቁሰላቸውን ማረጋገጡን ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተሟጋች ድርጅት አስታወቀ። የድርጅቱ ዘገባ እንዳመለከተው እስካሁን ድረስ ከሰባ በላይ ሲቪሎች ተገድለዋል። ይሁንና ጉዳቱ በየዕለቱ የሚለዋወጥ በመሆኑ ይበልጥ መመርመር እንዳለበት ድርጅቱ ጠቁሟል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል።
0: በሰባዊ መብቶች ጥበቃ ዙሪያ የሚሰራው የሲቪክ ድርጅቱ ይፋ ባደረገው ያለፉት የውጊያ ቀናት የመጀመሪያ ደረጃ የምርመራ ውጤቱ የሞቱት ሰዎች ቁጥር ይበልጥ ምርመራ ሊደረግበት የሚገባ መሆኑን ግን የድርጅቱ የህዝብ ግንኙነት ኃላፊ መብርሄ ብርሃነ ዛሬ ለዶቼ ቬለ ተናግረዋል።
13: እኛ ባደረግነው የመጀመሪያ ማጣራት ማለት ነው ወደ ሰባ የሚሆኑ ሲቪል ሰዎች የተገደሉበት እንደሆነ በከባድ ድብደባዎች እና ተያያዥ የጦር መሳሪያዎች ማለት ነው
0: የኢትዮጵያ መከላከያ ሰራዊት እና መንግስትን በኃይል ለመጣል ጥምረት መሰረትን ያሉት ኃይላት ጋር ከባድ አውደ ውጊያ እየተደረገበት ነው በሚባለው የአላማጣ ግንባር ከቆቦ እስከ ኩኩፍቱ 96 ሰዎች መገደላቸውን፣ ከነዚህም 52ቱ በአላማጣ ከተማ የተገደሉ መሆናቸውን የአካባቢው ነዋሪዎች ትናንት ለዶቼ ቬለ ተናግረዋል። የቅድሚያ ለሰብአዊ መብት ኢትዮጵያ ህዝብ ግንኙነት ኃላፊው አቶ መብርሄ ብርሃነ ድርጅታቸው ተገደሉ ያላቸው ሲቪሎች በማንና እንዴት የደረሰ እንደሆነ እንዲነግሩን ጠይቀናቸው ምላሽ ሰጥተዋል።
13: በአንዳንድ አካባቢዎች ለምሳሌ በመከላከያ ታርጌት የተደረጉ እና ጉዳት የደረሰባቸው ለምሳሌ አላማጣ ማንሳት እንችላለን፣ ማጨው ማንሳት እንችላለን፣ ቆቦ ማንሳት እንችላለን። በእርግጠኝነት ምን ያህል ሰው በየትኛው ተፋላሚ ነው ጉዳት የደረሰበት ለማለት በዚህ ሰዓት ካለው የኔትወርክ እና የስልክ መቆራረጥ አንጻር ከባድ ነው የሚሆነው፣ ግን በተፋላሚ ኃይሎች የደረሰ ጉዳት ነው።
0: ቅድሚያ ለሰብአዊ መብት ኢትዮጵያ ሌላው በምርመራው የዳሰሰው ጉዳይ የትግራይ ክልል ከባድ የሰብአዊ ቀውስ የመፈጠር እድል እየጨመረ መምጣቱን ከነዋሪዎች ማረጋገጡን የተመለከተው ነው። በክልሉ አንዳንድ አካባቢዎች ምግብ፣ ውሃ፣ ጥሬ ገንዘብ እና ሌሎች አስፈላጊ መሰረታዊ አገልግሎቶችን የማግኘት ሁኔታ በአስፈሪ ሁኔታ ማሽቆልቆሉን ካሰባሰበው መረጃ መገንዘቡን ጠቅሷል። የችግሩ ስፋት ቃለመጠይቅ በተደረገላቸው ሰዎች ዘንድ ረሃብ ይከሰታል የሚል ፍርሃት ላይ እንዲወድቁ እንዳደረጋቸውም ያሳያል ብሏል። በአክሱም ከተማ የሚኖር ድርጅቱ ያነጋገረው አንድ ግለሰብ ለረጅም ጊዜ የቆየ የጥሬ ገንዘብ እጥረት ብዙ ቤተሰቦች ምግብና ሌሎች አስፈላጊ ነገሮችን የመግዛት አቅማቸው እንደተመናመነ እንደገለጸላቸው አቶ መብርሄ ነግረውናል።
13: በትግራይ የኢትዮጵያ ንግድ ባንክ ያወጡ ሰዎች አካውንታቸው እንዳያንቀሳቀሱ ሙሉ በሙሉ በሚባል ደረጃ ከባንክ ገንዘብ ማውጣት አይችልም፣ ሙሉ በሙሉ ነው ሬስትሪክት የተደረገው። አቅም የሌላቸው የመንግስት ሰራተኞች ለከፋ ጉዳት እየተደረጉ እንዳለ ነው ያየ ነው። በዚሁ የሚቀጥል ከሆነ አነስተኛ ገቢ ያለው ለረሃብ ሊጋለጥ እንደሚችል እኛ ከጠየቅናቸው መሬት ላይ ያሉ ሰዎች የከፋ ሰብአዊ ቀውስ ሊከሰት እንደሚችል ነው።
0: ቅድሚያ ለሰብአዊ መብት ኢትዮጵያ ከግጭቱ መባባስ ጋር ተያይዞ ሌላው አሳሳቢ ሆኖ ቀጥሏል ያለው ድርጊት በትግራይ ክልል ያለው የግዳጅ ወታደራዊ ምልመላ ነው። እንደ ድርጅቱ የምርመራ ውጤት በተለይ በክልሉ አንዳንድ ገጠራማ አካባቢዎች አስገዳጅ የጅምላ ወታደራዊ ምልመላ በጉልህ ይስተዋላል። ይህም በቤት ለቤት ፍተሻ ጭምር እንደሚፈጸም፣ ሰዎች በእድሜያቸው ወይም በግል ሁኔታቸው ላይ በቂ ልዩነት ሳይደረግ እየተወሰዱ መሆኑንም አመልክቷል። በዚህ ጉዳይ ላይ ግን ህወሓት ደጋግሞ ማስተባበያ መስጠቱ ይታወሳል። ሆኖም አቶ መብርሄ እንደሚሉት የግዳጅ ወታደራዊ የሰብአዊ ቀውስ የመፈጠር እድል እየጨመረን ጭምር ያልተወ ሆኖ የተገኘበት አጋጣሚ መታየቱን ጠቅሰዋል።
13: አስገዳጅ የሆነ ወታደራዊ ምልመላ እጅግ ተባብሶ በተለያዩ የገጠሪቱ የትግራይ አካባቢዎች

0: አካባቢዎች ተባብሶ መቀጠሉ እንደዚሁም ደግሞ እድሜያቸው እስከ 55 የሚደርስ ሰዎች ሁላ ለወታደራዊ ምልመላ እየተመለመሉ እንደሆነ እየዳሰስንበት ነው።
1: ድርጅቱ የሲቪል ሰዎች ህይወት የመጀመሪያ ቅድሚያ ከለላ ሊሰጠው የሚገባ ጉዳይ ሆኖ መቀጠል እንዳለበት በጠየቀበት ሪፖርቱ ተፋላሚ ኃይላት ዓለም አቀፍ የሰብአዊ መብትና የግጭት ወቅት ህግጋትን ሙሉ በሙሉ እንዲያከብሩ፣ በቁጥጥራቸው ስር ያሉ ሲቪሎችንና የሲቪል ንብረቶች ላይ ከሚፈጸሙ ጥቃቶች እንዲታቀቡም ጠይቋል። በኢትዮጵያ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኃላፊ ይህንን መሰሉ የሰብአዊ ጉዳይ አሳሳቢ ሆኖ መምጣቱን የላቀ ትኩረት እንዲሰጠው ከትናንት በስቲያ ጠይቀዋል። ሁለት ዓለም አቀፍ ተቋማት ደግሞ የግጭቱ ቀጠና በሆነው የሰሜን ኢትዮጵያ አካባቢ በሰብአዊ ህግ ላይ የተመሰረተ ድጋፍ በማድረግ ላይ መሆናቸውን አስታውቀዋል። ዳግም በተቀሰቀሰው ጦርነት በነዋሪዎች፣ በሲቪል ድርጅቶች፣ በተፋላሚ ኃይላት አማካኝነት የተገደሉ ሲቪሎችና ተፋላሚዎችን የተመለከቱ መረጃዎች አልፎ አልፎ ባልተሟላ መልኩ ከመውጣታቸው በዘለለ እስካሁን ምን ያህል ሰው እንደሞተ፣ የአካልና የንብረት ውድመት እንደደረሰ በውል የሚታወቅ ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። ጠቅሰዋል።
0: አስገዳጅ የሆነ ወታደራዊ ምልመላ እጅግ ተባብሶ በተለያዩ የገጠሪቱ የትግራይ አካባቢዎች

0: ቀልበጉ አልፊርተ
1: ያና የሀገር ዝቋላ የሀገር አብርገል በንዙዙ በእንግድ ቆለዝ ጉገም ቃልጨራ
0: ሙጎመክ ሀገር ደረ
1: ያ ጻበድ ስነድ ሳረድ በንዙም ጎበንዙ ብንን ሀረር ይዙም ጎፊቼ በነኩል
0: ለና ቃል ያኔ ሀገር ዝቋላ ወንቱ የሀገር ዝቋላ ወንቅ ዳሜቱ ጎፊጣሙ የሽከፈር
1: ሀወር በውድክ ሲብ